አድማጮቻችን ወርቋ ያያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ባንኮር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ እንኳን ለብራነ መስቀሉ ደመራ ደረሳችሁ ይያልኩኝ የዛሬን ዝግጅት አሁን ማታ ከሰብን እስከ 9 ድረስ ማዘጋጀውን በቀደም ተከተል ላስተዋውቃችሁ ወዳለሁኝ በመጀመሪያ አንድ ሙዚቃ አሰማለሁ ያንን ሙዚቃ ካሰማ በኋላ የራሴ ሆነትን አስተያየቶች ባለው ተጨባጭ ሁኔታችን ላይ አቀርባለሁኝ በመሃል በመሃል አንዳንድ ሙዚቃዎችን ጀባላችኋለሁ ከዛም በመቀጠል የአፍሪካ

ማማ በሚል ዝግጅት ላይ ያሉን ዝግጅቶች እናቀርባለን። በዛሬው ዕለት የሚኖረን ዝግጅት በአፍሪካ ማማ ላይ እንደተለመደው ሙዚቃሽ ነው። በር እየከፈት ነው ማለት ነው ለወደፊት ሙዚቃችን እናሰማለን። ያን ካሰማን በኋላ አንዳንድ መልክቶች ካሉ ያን ካሰማ በኋላ ወደ ማስተዋቂያ እሄዳለሁ። ዛሬ በባንኮብራችን ያሉትን አንዳንድ ማስተዋቂያችንና ባለፉት ሲተካሄዱት ሁኔታዎች የላኩልንን በኮሚኒቲያችን ምን እንደተካሄደ በከተማችን ማስተዋቂያ ካለ ማንም መላክ ይችላል። ኢቨን በርዝዴይ አኒቨርሰሪ ካላችሁ ላኩልን እናስተዋውቃለን። ከዘፈን ጋር ደግሞ ቢሆን በጣም ጥሩ ነው። ብዙዎች በርዝዴይን ከላካችሁ የምትፈልጉት ሙዚቃ ወይንም ደግሞ አኒቨርሰሪ አንዳንድ ነገሮችን ካለ ተቀብለን ያን በጥሩ ሁኔታ በማክበር እናስተናግዳለን። ከዛ በኋላ እንደምታውቁት በየሳምንቱ ሁልጊዜ የምትናፍቁትን የመራጮች ሙዚቃዎችን ያከታተል እስከ 9 ሰዓት ድረስ አድማጮቻችን በመሃል በመሃል አንዳንድ ኢንፎርሜሽኖችን ደግሞ ጣል አድርግላችኋለሁ። ከኔ ጋር ሆኖ እንኳን አደረሳችሁ ያልኩኝ እንግዲህ ነገ ደመራ ነው፣ መስቀል ነው። ሁላችንም እንግዲህ ምን ገናቦታል ወደ በኋላ እናስተዋቃለን። ከዛ በፊት ግን ጠቆም የሚያደርግልን አንዳንድ ሙዚቃዎችን በሀገራችን ውስጥ በአሁኑ ሰዓት ያለው ሁኔታ ሁላችንም እናቅናን። በአሁኑ ሰዓት ኢንፎርሜሽን አናገኝ ማለት ዘበት ነው። ነገር ግን የትኛው ነው ጥሩ እውነተኛው የቱ ነው የሚለውን መለየት አለብን በአሁኑ በዚህ ዘመን ማለት ነው። እና እንደምታውቁት የኤአይ ችግሮችም አሉ ጥሩዎችም አሉ። ነገሮችን አቅለውልናል። የዛ ነው ሀል ደግሞ የተጠረከረ ሁኔታዎች አለው። እርግጠኝነት ሁሉም ጥሩ ነው ማለት አንችልም። ስለዚህ ወደ አንድ ሙዚቃ ጀባላችኋለሁ። ዳኝ ደሳለኝ መላኩ በዛሬ በአሁኑ ሰዓት ያለውን ሙዚቃ በሀገራችን ተጨባጭ በተለይ ባለው በፋኖ እና ከዚህ ያለው ሁኔታ እዚህ የፋኖ እንቅስቃሴ ወይንም ሰባቱ ጥምረት በአሁኑ ሰዓት እያየለና እየገፋ በመሄዱ እስቲ አንድ ሙዚቃ ጀባን ነገር ወደ በኋላ እንነጋግራለን። ሀሳብ ካላችሁ፣ ተቃውሞም ካላችሁ፣ ድጋፍም ካላችሁ የራሳችሁን ሀሳብ የምትሰጡ በተለይ በድምፅ ቀርታችሁ ብልኩልን ወይንም ደግሞ ገብታችሁ ምትልኩ ካለ ጥሩ ነው። በማንኛውም ነገር ኮሚኒቲያችን የሚጠቅም ነገር ካለ በዚህ ቫንኩቨር እናደርጋለን። በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ደግሞ እሱ እየተጣራ ይሆናል ማለት ነው። እነሆ ሙዚቃ ለአሁኑ።

0: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled Elyra-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
1: አድማጮች ቻችን ተመለሰም ቻለው ወርቋያለው ነኝ እንዳልኳችሁ ቀደም ሲል እንግዲህ ባለው ባገራችን ተጨባጭ ሁኔታ በመጀመሪያ እንደምታቁት ትልቅ ብራያና በቆቦ የተደረገው ውጊያ በዚህ በለፉት 3 ቀናት ተጀምሮ በእውነት ነው የምለው በጣም ትልቅ ድል ነው። ምክንያቱም በተለይ ሰባቱ ጣምራዎች ባንድነት ሆነው ያለውን የአብይ መንግስት መታገሉ በጣም አስፈላጊ እንደሆነ በኔ በኩል አምናለሁኝ። ምክንያቱም ለአብይ ብዙ መልክቶች እንዳዋን አስመሳይ ካልሆነ በስተቀር ብዙ በውይይት የሚፈታ ነገሮች መኖሩ ነበር፣ ግን አሁን ቱ ሌት ሆኗል። ምክንያቱም የአብይ ዓላማ በኢትዮጵያን ለማውጥፋት ነው። በአማራ በፋኖ ብቻ ሳይሆን በኦሮሚያም በትግራይም በሌሎች ብሔር ብሔረሰቦች ውስጥ ችግሮች እንዳሉ ነው። ምክንያቱም የራሱ የሆኑትን ሆዳም ስግብግብ አክማይቶ ነበር። አብይ የሚነግረው በኦሮሞ ስም ነው። ሌላ እሱ እውነተኛ መሪ አይደለም። ሌላ ህዝብ አሁን በአማራ ላይ ጦርነት ያነሳው ታስታውሳላችሁ፣ የዛሬ 3-4 ዓመት ያለምንም ምክንያት ልዩ ኃይልን በማፍረስ ከትግራይ በኋላ ትግራዮችን እንደዛ ከጨፈጨፈና በአሁን ሰዓት እስካሁን ድረስ ችግር ውስጥ የጣላቸውን የትግራይን ህዝብ በአሁን ሰዓት በድሮንና በመድፍ እየመታ ነው። አሁንም አይደለም እንዴ ኢትዮጵያዊ ናቸው እምናምነው በኢትዮጵያ ነው። ሁሉም ይሁን አፋርም፣ ሶማሌም፣ ወላይታም፣ ኤርትራ እንኳን ያው አገር ራሷ ነች። በትግራይ ውስጥ ያሉትም በሙሉ በኢትዮጵያ ውስጥ ያሉት በሙሉ ኢትዮጵያን ናቸው። ስንጮህ ባንድ አካባቢ አይደለም እንጮህ፣ ለሁሉም ሆነናል። ከእውነት ከሆነ የኔ ብቻ ተመቷል የነኛም ግዴለኝ እምንልበት ሁኔታ አይደለም። ይሄን ደሞ ያስተማሩን አሁን ጥምረቶች ናቸው። በደም ማወቅ አለብን ሁላችንም። በአሁን ሰዓት በኢትዮጵያ ውስጥ ያሉት ጥምረት 7ቱም ጥምረት ከአፋር ከሌሎችም ባንድ ላይ በመሆን ያብይ መንግስት ምን ያርጉት ነው? ያንቀጠቀጡት ነው። ያንቀጠቀጡት ቦታውንም የወተወረሰ መድፉንም ድሮን ሁሉ እየተመታ በጣም ለየት ባለው ሁኔታ ወደፊት እየገፉ ነው። አቢ ባይሮፕላና በመድፍ እናደርጋለን ፍጹም የማይሆን ነው፣ የታወቀ ነው። ነገር ግን ወደ ኋላ ልመልሳችሁና በጣም ይቅርታ አርጉልኝ። ለምን ብትሉኝ አብይን ከስር መሰረት ጥለዋለሁ አይደለም። እዚህ ባንኮር ውስጥ ስብሰባ አድርገን አብይ ብለን ጮህን ደስ ብሎናል። ለምን ብትሉ በዛን ጊዜ የኦሮሞ ወጣትና የአማራ ወጣቶች ባንድ ላይ በመሆን ትግሉን ተቀጣጥሎ አማራና ኦሮሞ በጠቅላላ ፓርላማ ላይ ገብተው ያለውን ኢህአደግን ተመራጨንበቱን በትግራይ ተወላጆችን ማለት ነው አውርደው አንድ ላይ እንሆናለን አገራችን ሰላም ደስ ብሎ ነበር። ለካስ ሚስጥሩ ሌላ ነው፣ ሽጎዳ ነው ማለት ነው። በማንኛውም መንገድ በዛ አብይ ስልጣን በያዘ ጊዜ በታስታውሱ እንደሆነ ታላቅ ንግግር በሚያደርግበት ጊዜ በቦምብ ሲሳሳት ራሱን አቢ እንዳይመታ ሰውነቱን ቦምብ ላይ አርጎ የሞት ሰዎችን አቃለን። አቢን እየጠላዋለው የለም ማንንም ሰው መርጦት እሰይ ተብሎ እሱም ደሞ እንደምታቆት አልቅሶ አጎንብሶ እንባ ሁሉ ምን ያላረገው ነገር የለም። ፍጹም የኢትዮጵያ ህዝብ ያለ ምክንያት ያለ ፍርድ እርግጠኛ ስካሎ ድረስ አይታሰርም ብሎ የፈታቸው ሰዎች አሉ። ይሄ መግቢያ ነው ወይስ አርቦሽ ናቸው መርፌ ወቅቶት ሐሳቡን ያስቀየሩት ወስዶ አሳዩት መሰለኝ አቀማመጡን አብራሩ እንጂ አንዴት እንደሆነ እንጂ እና በዛን ጊዜ ሁላችንም ተቀበለናል። አብይን የሚያቀው ሰው አልነበረም ከመጀመሪያ አቦ ለማን ነው የምናቀው? ሌሎች ሌሎችን ነው በኦሮሚያ በኦሮሞ ክልል አካባቢ ያለው ሁኔታ የምናቀው አይደለም እንዴ? እና በጣም የኢትዮጵያ ህዝብ ደስ ነው። አሁንም ቢሆን ኦሮሞ እና አማራ አይላየም ህዝቡ አይላየም። የቤት ቢፈርስበት የአማራ ቤትን ወይንም የኦሮሞ ቤት ተብሎ ቢፈረስ ሁሉም እየተደጋገፈ ቃቸውን ውጪ እየጣሉ ያብይ ጉዳይ ግፍ ነው። ቃቸውን ውጪ ሲጥሉ አያለቀሱ እናቶች ጉልበት ያላቸው ሌሎችም ወጣቶች አርጎ ድጎን እያረጉ በባላቸው አቅም ብቻ እየታገሉና ለኢትዮጵያ ህዝብ ሰዎችን እኮ ሁለት ጊዜ ቤት የሚያስፈርስ ነው። አፍርሶ ዚጋ ስሩ ብለው ለምነው ምን ብለው የሰሩትን ቤት እንደገና መጥቶ የሚያፈርስ ነው። ቦታውን ሄደውላችሁ አልችልም በርግጠኝነት ነው ማለት። ስለዚህ አቢ በዛን ጊዜ ተቀበለናል። በኦሮሞነቱ ብቻ ሳይሆን ማን ሰዓት የሚደረገው በኦሮሞ ስለሆንኩ ነው የሚለው ውሸት እንደሆነ የአማራ ህዝብ በሙሉ መርጦታል አብዛኛው የመረጠው። ነገር ግን እሱ ሌላ ምክንያቱም በኦሮሞ ስም ራሱን አሁን ምታዩ ደረጃ ላይ አደረገው። አቢ ምናል ገንዘብ እንዳለው በውጭ ሀገር ሁላችሁም ታውቁ ናችሁ አይደለም እንዴ? በአረብ ሀገር ቦታው አሁን አረብ ኢሚሬት ይኸው ለሱ እየተከራከረች ነው በአውሳ ጽሑፍ እንዴ መንግስት ህጋዊ መንግስት ምን ህጋዊ መንግስት ነው ይሄ መንግስት ነው ወይስ በመንግስት ስም ሰው ጸረ ህዝብ ነው? ስለዚህ በዚህ መንገድ ያሁኑ ጥምር ጦሩ ውጪ በወታደርና በጉልበት በስተቀር አቢ ፍጹም አይወድም። ያ ጭራሽ ይገላል እንጂ ጭራሽ ያጠፋል። በኦሮሚያ ክልል የራሱ የሆኑት ወታደሮች አዘጋጅቶ ብዙ ነገሮች አሉ። በግሩፕ ልክ እንደ ማፊያ የራሱ ወታደሮች አሉ እንደ ቄሮ ወይንም እንደ ፋኖ ወይንም እንደምን ያያረገ ህዝብ ከህዝብ ላይ የሚያጣራ ነው አቢ። ምክንያቱም መሳሪያዎቻቸው ነው የነሱ አጃቢዎች የሚይዟቸው መሳርከት አመጡልኝ በጫካ ውስጥ ያሉ የኦሮሞ ፍራንት ሚሏቸው ይከት አመጡ። እና ይሄ ሁሉ ተዘጋጅቶ በነሱ ስም በአማራው ስም በፋኖ ስም ያረገ ህዝብን የሚያታልቡ ዝታያዙአሉ። አሁን ወደፊት ይያዛሉ። ያደረገ ወታደር እንጂ ኦሮሞ እና አማራ ትግራይ አፋር ህዝብ ፍጹም አይጣራም። ሶማሌም ሁላችንም ኖረብን በታል ነገር ግን ራሱን የሚያዝ። ስለዚህ በእንደዚህ አይነት መልክ ከሌሎች ኢትዮጵያን ከሚጠሉ አገሮች ጋር በመሆን ኢትዮጵያ እንድታድግና ራሷን እንድትችል የማይፈልጉ አረብ አገሮች ድሮ ጥንት ከዚህ ምግብ የሚሄድላቸው አረቦች ዛሬ ያ ኦይል ወጣና ኢትዮጵያን ህዝብ እህቶቻችን ወንድሞቻችን የሚያሰቃዩ የሚገሉ በግፍ በሳውዲ አረቢያ በቅርብ የተሰቀሉ አሉ። ግፍ እየተሰራባቸው ያሉት ጋር በእጅና ጓንት በመሆን አገራችን የበለጠ እያሽመደመደ ያለ ነው። እዚህ አንዳንድ ጋዜጠኞች ወይንም ሌሎች በጦርነታና ውይይት እንዴት ነው የምንወያየው በአሁኑ ሰዓት? እስቲ አድማ በትግራይ ያለውን ጦርነት ከዚህ ስንት ሺህ ወጣት አልቆ በዚህ በኬንያ ውስጥ ስምነት ተደርጎ እንደገና ገልብጦ ያን ነገር እነሱ የሚፈልጉ ሳይሆን እንደገና ወደ ጦርነት ይጋበዛቸው። በአማራው ክልል ደግሞ መታቁት ፋኖ አንድ ጠመንጃ አንድ መሳሪያ ሳይዝ ነበር ያለውን ትግል ወነተኛ ኢትዮጵያ ይመስሎ የሚለው ነገር ግን ያጣርፈስ ግን ተክላላሽ ላጥ ብሎ ገባ እየገባ ነው። ሆነም ማንንም አይመለሰው ልንገራቸው በርግጠኝነት ነው ማንንም አይመለሰም። እና እነኚህ ጥምረቶች ከ ምን ያስባሉ አንድ ጋዜጠኞች ወይንም አሁን ከገቡ ቢገቡም አይስማሙም። ምንድነው ማይስማማ? በኢትዮጵያነት ስካመን ድረስ ሌሎች ተቀላል ችግሮች ከዚህ ፊትም አብረን ኖራ እንዴት አንስማማም? ክልል ሳይኖር እኮ ሁላችንም አብረን ተስማምተናል አለም እንዴ? ክልልም ኖሮ ተስማምተናል። በመለሰ ጊዜ ሁሉም ይስማማል። በርግጥ የኦሮሞ ክልል ነው የአማራ ክልል ተብሏል። በመለሰ ጊዜ አላስፈላጊ ነው አለም እንዴ? አለም ከዛ ፊትም ኖሯል። አሁን መኖር እንዴት ያቅተዋል? አሁን 30 አመት 40 አመት አሁን የተወለዱ ልጆች ናቸው እንግዲህ በእንደዚህ ጥላቻ ያደጉ አይደለም እንዴ? እያወቁት መጡ። አሁን በሙሉ በአሁን ሰዓት ወጣቱን ብትጠይቁት ሁሉ ነው ዛሬ ሁላችንም አማራ፣ ኦሮሞ፣ ትግሬ ሳንል ወይንም ሌላ ቡሻንጉል፣ ጋምቤላ፣ ሶማሌ፣ አፋር ሳንል እንደ ኢትዮጵያዊነት ከዛም በመነሳት እንደ ሰው እናቶችን ማያልቁት የማንም ሰው የማንም ክልል ቢጠፋ ደስ ይለኛል ወደፊት። ኢትዮጵያውያን አንድ ነን። ሁሉም አፋሩም ሶማሌውም ምንም አብርኩ እየሄደ ነው የሚኖረው። ማን ነው የከለለን? እንዴ ምን አይነት ጉን የተፈጠረው? እና በእንደዚያን መልኩ የሚኖረውን ህዝብ ዛሬ በዘር አማካኝነት እዛሉት አብረው የሚዶሉት ከማድረግ ውጪ ፍጹም ባንም ኢትዮጵያ ውስጥ ያለው ኦሮሞ አማራን አማራ ኦሮሞ ፐርፐስ ሊተነስቶ ጣላቴን ብሎ የሚገለው የሚያርገውም ነገር የለም። ትግሬውንም ቢሆን አይደለም እንዴ? እስቲው ግን ትልክስ ተሰርተናል። ከዚህ ፊት በትግራይ ውስጥ በትግራይን በነበረበት ሁኔታ በርግጥ በያደግ ጊዜ የነበረውን ያላቸው መሳራ ወታደሮች ተማምነው ገብተው ነበር ወደ መቀሌ ብዙ ቦታዎች። በኤርትራም በኩል ያለው ጦርነት ስላለ መሳራዎችም እዛ ነበሩና አብያን ሊወስድ ፈለገ። ምክንያቱም እነሱን ለመጨረስ ማለት ነው። እና አይሆንም ብሎ እንዳስቆሙላቸው እናቀናል። ከዛ ባሻገር እንደምንሰማው ከሆነ በዛ ወቅት በትግራይ ውስጥ ያሉት ወታደሮች የትግራይ ቲፒኤልኤፍ ተነስቶ የወታደሩን ካምፕ ሰብቶ ምን ብሎ ሬሳ ላይ በደም በዳ። ያ በጣም የሚያሳዝን ነው። ያ ተደርጓል። ነገር ግን ግልባጩን ስናየው ሳይቀድሙን ልቅደም ነው ነገሩ። እና ራሱ ያ ወታደር ይሄን ነገር ሊያርክ ሲያዘጋጅ እነኚህ ቀድመው ለመከላከል ብለን ያደረጉት የሚባል ምክንያት አለ። ግን አሁን ይሄ ይሆናል አይሆንም? በአሁን በጥምረቱ ሁሉም በኢትዮጵያዊነቱ ካመነና ሁሉም የራሱን ብሔር ብሔረሰብ መከበር አለበት አለም ደ ማንም ከማንም አይበልጥም። አንድ ላይ በመሆን ያለውን የዚህ ግፈኛ አቢ መውረድ እንዳለበት ነው። የማንም ስንት ሴት ስንት እህቶች ስንት እናቶች የኦሮሞ ልጆች የኦሮሞ እናቶች የኦሮሞ አባቶች ልጆቻቸውን እየወሰደ ቤታቸውን እያፈረሰ በቃ ምንም ፍጹም እኮ በቃ ሀገር አለ የማትሉበት ደረጃ ነው። በተለይ በአዲስ አበባና በአዲስ አበባ ዙሪያ የሚደረገውን ነገር የምታውቁት ናቸው። አማራን ደግሞ ያው በወንብና በምን እያለ ነው። ነገር ግን ይሄ ነገር እንዳይሆን ፋኖ አማራ ሁሉ ፋኖ ገብቶ እየተዋጋ ነው። አፋሩ ምንም ተመልክቶ አፋሩም 7 ወረዳ በአሁን ሰዓት ይዟል። የፋኖ በዚሁ በሰቆጣ አካባቢ ከባድ ትንቅንቅ እያደረገ እየተመታ ነው። የአብይ ወታደር ንባል የተማረኩት እድለኞች ናቸው። ሲማረኩ ውሃ ይሰጧቸዋል፣ ያበላቸዋል፣ ያጠጧቸዋል። ግን ያው ጦርነት ነውና የሚሞታለ እንግዲህ ምን ይደረግ። ነገር ግን ይህን የምናስተላልፈው የሚሰሙት ማንኛውም ነገር የኢትዮጵያ ወታደር ለአንድ ለአብይ የሚባል መሪ ታግዞ ግንባር መቅረብና ራስን መስዋዕት ማድረግ በጣም ስህተት ነው። እና ባለፈው በትላንት ወዲያ ማታ 10 የፌደራል ፖሊስ ከነመሳራቸው እንደተሰወሩ ነው የተሰማነው በአዲስ አበባ ውስጥ ማለት ነው። ስለዚህ ምንድነው አሁን ወሳኙ ጊዜ መጥቷል ማለት ነው። ድሮ አማራ፣ ትግሬ፣ አፋር፣ ወላይታ እየተባለን አሁን ቀረ አይስማሙ እየተባለ በመሃል የሚያናዝሉ አለ። አንዱ በመጨረሻ የለም ጦርነቱ ቢቆምና እኔ ማምነው በውይይት ነው። ውይይትም አለፈው እኮ ይሄ መቼ እንነሳለ? የእውነተኛ ውይይት ከሆነ መቼ እንነሳ ነበር? ስለዚህ በአሁን ሰዓት ፋኖ ጥምረቱ ወደፊት እየገፋ ነው። አሁን በአፋር የጅቡቲን መስመር ለመዝጋት እየተካሄደ ነው። ብዙዎች በወሎ በደሴ በአካባቢው ውጥረት ጨምሯል ወይ የመጣ ነው። እና እንግዲህ አብይ ወይ በምን እንደምታመልጭ ያላቅም ሊያመልጥ ይችላል። ይሄ የሚከፋችሁ ካለ የራሳችሁ ጉዳይ። እና በእንደዚያ መልኩ ነው። ለምን ብትሉ ህዝብ ለህዝብ ፍጹም አይጠላለም። በተለይ ኢትዮጵያ ህዝብ አብሮ ይበላ አብሮ መስጊድ የሚሰግድ አብሮ ቤተክርስቲያን የሚስም ፍጹም አብሮ ጎረቤት አለ ልጆችን የሚቀጥሩ አይደለም እንዴ? አሁን እንደዛ ነው አይደለም እንዴ? ጎረቤት ጎረቤት ልጅ ከበላ ከልጁ ጋር እንዲያለ የሚያድኩ የተባረከስ ሁሉም ቱሪስቶች መጥተው ተደስተውበት የሚሄዱበት ሀገር ነበር። ሁሉም ከአቢይ በፊት የትም ሄዳችሁ ትመጣላችሁ አለ። ከካናዳም ከአሜሪካንም ሄዳችሁ ከሌሎችም። አሁን ግን ለመሆኑ ከአዲስ አበባ ትወጣላችሁ? አዲስ አበባ ራሱ ያስፈራል። የሚያንቁ አሉ በእውነት። በቃ ከነነፍስ መኪና የሚሰርቁ ሰውየውን ቡቱ ቦስ ከተው መኪናውን የሚሰርቁ መጥተው በቃ በትክክለኛ በቃ በጣም የሚያስፈራ ሁኔታ። ይሄን ፐርፐስ ሊ ያፈጣ ቴሮሪስት ለማድረግ ነው። ስለዚህ በአሁን ሰዓት የኢትዮጵያ ህዝብ ያለውን ጥምረቱን መደገፍ ያስፈልጋል። በማንኛውም መንገድ በማንኛውም መንገድ ድጋፍ ነው የሚያስፈልገው። ከአብይ መውረድ በኋላ ምን ይኮናል የምትሉትን አንድ እኔ ማምንበታለሁ። ኢትዮጵያዊነትን ከያዙ ሌላው ቀላል ነው። ሌላው ምንድን ነው? ባህልም የሰዎች እኩልነት አማራ፣ ኦሮሞ፣ ትግሬ ሳያስፈልግ ሁሉንም በአንድ ላይ መሆን ያለበት የህዝብ ምርጫ ጠቅላላ ምርጫው የሚደረገው የህዝብ ጠቅላላ በውይይት መተዳደሩም እንትኑ ህገ መንግስቱም የሚቀየርበት ይሄ በክልል እየተባለ የሚደረገው የሚለወጥበት ሁኔታ ተፈጠረ ኢትዮጵያ ወደ ጥንቱ እንደምትመለስ ባለው ሙሉ ተስፋ ነኝ። በእኔ በኩል ነው የምለው። ይሄ የማንም አስተያየት አይደለም፣ የራሴ ግሌ ነው። ማንንም አልወክልም፣ ከማንም ጋር ምንም ግንኙነት የለኝም። ስለዚህ ሁላችንም አንድ ነገር የምናደርገው ምንድን ነው? አዎ ጦርነት አስከፊ ነው፣ ያሳዝናል፣ ሞት አለ፣ ወንድም እህት ያጣል። ግን ግድም ሊሆን ይችላል፣ ግድም ነው እንደምታዩት። ስለዚህ ምንድን ነው መጸለይና አስፈላጊ ከሆነ ሁሉን ሰፖርት ማድረግና ነገሩ ባጭር እንዲቀር ህብረቱን መደገፍ ነው ብዬ አምናለሁኝ። ወርቁ አያለው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኮር ቢሲ ካናዳ። በዚህ በቫንኮር ውስጥም ደግሞ የብልጽግና የምትደግፉ ካላችሁ በጣም ይቅርታ፣ ቆም ብላችሁ አስቡ። ነገ ወገን ነው። ምክንያቱም ብልጽግና በአሁን ሰዓት ምን እያደረገ ነው? ለምን እውነተኛ ከሆነ ለምን መሳሪያውንም ምንም አያቆምም? እና የብልጽግና አባል መሆን ወንጀል አይደለም። ማንም ሰው የፈለገውን ማድረግ ይችላል፣ አባል ነው። ግን አባል ስለሆኑ እንደኛ የምንጠላበት ምክንያት የለም። ፓርቲ ነገሮች እንግዲህ ዲሞክራሲ ካል ሌሎችም ደግሞ ያልሆናችሁ በእንደዚ አይነት መልኩ ቁጭ ብሎ መወያየት ጥሩ ነው። እዚህም ራሱ ቢሆን ካላችሁ አትደበቁ፣ ውጡና ተወያዩ። ማንን የምትደግፉ አንድ መሰረት አድርገን እንወያይ። እስቲ ቫንኮርን ወደ ጥንቱ ፍቅር እንመልሳት። ሁላችንም የማንም የማንም ተሸክመን ጫንካችን ይዘን አንሄድ። ሁሉም አንድ ነው። ስለዚህ ሁላችንም በአንድ ላይ ሆነን በፍቅር በሰላም ይቅርታ መባባልን አንዱ ለአንዱ መደገፍ ነግበን የሚለውን አይደለም ነግበኔ። እኔ አንድ ጓደኛ ካልደገፈኝ እኔስ እንዴት ደግፋለሁ? እኔስ ካልደገፉት እንዴት እንዲደግፈኝ ጠይቀዋለሁ? በቅንነት መዋል ነው። በእርግጥ ሁሉ ነገር አለ፣ መንግስት አለ ይባላል። አለም እንዴ ነው እንደፈለግ ነው። ግን በጣም አንሳሳት። ወገን ከወገን ጋር ነው የሚሆነው። እንጀራ ከሌላ ጋር መብላቱ ምን ያህል ትመቻቸዋል? አመት ባሉ ቄጤማ፣ አሁን ጥምቀቱ፣ እንዲሁም ደግሞ በሙስሊሙ አካባቢ በተለይ ድሬዳዋ ውስጥ በሁለቱም ሃይማኖቶች ትልቅ ቦታ የሚሰጣቸው ቦታ ነው። ረመዳን ሲኖር ያለን ጉጉት ማታ ማታ ሁሉም ተነስቶ ሲበሉ አብረን ሄደን ወክ የሚወጣው ድሬዳዋ ማታ ነበር። ረመዳን ጊዜ ድባቡ ለየት ያለ ነው እና አሁን ቁጭ በይ ሳይሆን እንኳን እዛ ተወለድኩ አልኩኝ። ለምን ያለውን የሰው ልጅ ልክን አውቃለሁ። በምግብም ሆነ አብረ በመኖር በመጫወት በመዋዋል እንዴ መተው ትረዳዳላችሁ? ሃይማኖት ዘር የለም ኮዛ አይደለም ዴ እከሌ ሆነ ሲል ሮጠው ሁሉም ድሪያውን ለብሶ ሻሹን አርጎ ሱሪ አርጎ ሽርጡን ለብሶ ሁሉም አንድ ላይ አይናችን ብላይንድ ነው ማን ይሄን ለበሰው እቺ ማነች ይሄ ማን ነው የሚል የለም እንደዛ ነው የሚያስፈልገን በዚህም በቫንኮርም ቢሆን ሁሉም ቦታ ሄደን ከሁሉ ጋር መገናኘት መጫወት ሰላም መፍጠር ነው ይሄ ሲሆን ሁሉም ቦታ ይሆናል የቢዝነስ ሰዎችን ማየት ይቻላል ነገር ግን ያ ከሌለ የለም ማለት ነው ማን ይሄዳል ፊቱን ላጠቆረባችሁ ትሄዳላችሁ ፊቱን ጥሩ ፊት ያሳያችሁን ደስ ብላችሁ ትሄዳላችሁ እና ያም ሰው ያጠቆረበት ነገ ደግሞ አንተ ራስህ ደግሞ ታጠቆረበታለህ አሁን ምን ይሆናል እየተላየ ይመጣል ወጣቱንም በተለይ አሁን እዚህ ያሉት ወጣቶችን ከኛ ከህልቆቹ በማየት ራሳችን የሚከፋፈሉበት መንገድ ይመጣል ጉዳይ አይደለም ይለዋሉ ብዙዎች ተወልደው ያደጉት በአሁን ሰዓት የቤተሰብን ጸባይ ዘው ሊወጡ ይችላሉ ነገር ግን ደግነቱ ይዛናል እንደኛል አይሆንም ግን ይስማቸዋል በደንብ ምን ነው እኮ ይስማሉ እንግዲህኛም ወንደቴ ነው ምለው ብዙዎቹ እንስቲ ተጋብላችሁ ጠይቁ አንዳንዴ ሲቀልዱ ልክ እናትና አባት እንደተናገራቸው ይቀልዳሉ ስለዚህ ያስቀመጥነውን አሁን ያፈራነው ይዘራነውን ዘር በኋላ በምን አይነት መልኩ ዘርተናል በኋላስ እንዴት እንዳጭደዋለን ነው በርግጥ ሁሉ ነገር ፐርፌክት አይደለም ከቁጥራችን ይቻልነውን ይችላል ከቁጥራችን የሚሆን እሱ ችግር የለም ግን በተቻለን መጠን ትውልድን እናፍራ ትውልድን እናስተካክል እንደኛ እንዳይሆን የምንለው በጣም ደስ የሚል ደሞ ዜናዎች አሉ ጠንካራ ልጆች አሉ ጎበዝ የሚያኮሩን አለ አሁን በቅርቡ አንድ ወንድማችን ያን ወንድሜና እህቴ ልጅ ማስትሬቱን ተቀብሏል ወደፊት እንግዲህ ዝግጅት ላይ እንደምገኛለው ይሄ ልብን የሚነካ ነው ደስ ይላል ሰየው ሌሎችም እንደዛው በዛም ባሁን ስራ ሆኖ ዲሲፕሊን ሆኖ በየኮሚኒቲው በየቤተክርስቲያኑ በየቦታ የሚያርጉት ወጣቶች ቀላል አይደለም ዳቆኖች እዚህ ተወልደው በእውነት እንደዛ ይሆኑ በገና የሚጫወቱ ክራር በቤተክርስቲያን ውስጥም በሌሎችም ትሁት የሆኑ ፍቅር የሆኑ አሉ እነኛም አሉ ሁሉም ያ ነው በቃኛ ቤተክርስቲያን ትውልድን ትዘራለች ቆንጆ የዘራኑ እንዳይዳለን እና መከፋፈልን አያስፈልግም ሁሉም አንድ ቢሆን መልካም ነው ላለው ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኮር ቢሲ ካናዳ ኢትዮጵያ ለዘላለም ትኑር ኢትዮጵያ ሰላም ፍቅር አንድነት ይሁንልን በከተማችን ወደ ሙዚቃ ሄዳለሁ ተመልሼ እመጣለሁ እነሆ ሙዚቃ

0: ሰሞንኩ። ስማኝ ማጅግ ነው፣ አንተ እኮ የጦር ገበሬ ባለ ሶሪ ልጅ ነው። ኃይሏ ተራራ ላይ ታሪክ የሰሩ የአርበኞች ልጅ እኮ ናት። እና የአርበኛ ልጅ ነው ሶሪ አውልቆ አባት ያስታጠቀውን ጠመንጃ ይፈታል እንዴ? ይፈታል ወይ?
1: አንተ ማነህ?
2: አማራ
1: ማነህ?
2: ኢትዮጵያ
0: ማነህ?

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

አድማጮቻችን ወርቋያ ነው ነኝ ተመልሻለሁ የትግርኛውን ዘፈን ላከለን ፍጹም በጣም እናመሰግናለን በጣም ቆንጆ ነው ደስ ይላል ከነባሉ ግራማይሌ ምን እንዲ በጣም ሹሩባው ምኑ ሁሉ ይታያል በጣም ቆንጆ ነው እንግዲህ አመሰግናለሁ ሌሎቻችሁም እንዲው ላኩልን አሁን ወደ ማስተዋቂያው ሄዳለሁኝ ይሄም ደግሞ ማስተዋቂያ አንድ ሶስት ማስተዋቂያዎች ይኖርናል እንዲሁም Revive Hope Africa በሚል ፈንድሬዚንግ የሚያደርጉ ወገኖቻችን አሉ ለአፍሪካኖች በሙሉ ብዙ ለተማሪዎች ቤተሰቦቻቸው በጣም አፎርድ ማድረጉ ትምህርት ቤት ጋርና ምግብ ሳይቀር በጥሩ ሁኔታ በጥም በቤተሰብ ደረጃ ለቤተሰቦቻቸው መስጠት የሚያደርጉት ነው ከዚህ በፊትም በነሱ አካባቢ ያው ብዙ ኢንቮልቭ አድርጌያለሁኝ እና አሁን ፈንድሬዚንግ አለ ሁላችንም እጃ እየተቻለንን ሄዶ ምግብ በመብላት አዳንድ ማድረጉ ጥሩ ነው በእውነትም ቀኑ ደግሞ ኦክቶበር 3 2026 ነው ሰዓቱ 4 ሰዓት 4 ፒኤም ነው የሚለው ሎኬሽን ደግሞ 3250 ኮመርሻል ድራይቭ ነው ቫንኩቨር እና በሁላችንም እንግዲህ እዛ መገኘት ያለብን ይመስለኛል የምትደግፉ ከዚህ ፊት የምትደግፉም አሁን መረገፍ ያስፈልጋል ሌሎቻችሁም ያልደገፋችሁ መረገፍ ያስፈልጋል ይሄ እርዳታ ነው ለህፃናቶች ለትንሽ ልጆች ቤተሰቦቻቸው አፎርድ የሚያርጉ ወይ ያርፉባቸው ብቸኛ ሆኑ እየወሰዱ በደንብ እያጠኑ በጥናት እስካሁን ድረስ ብዙዎቹም ከትንሽትም ከኤሌመንተሪ ጀምረው እስከ ሃይ ስኩል የተመረቁም አሉ አስተማሪም ብዙ ነገሮችን ያደረጉ ናቸው እና እንግዲህ ይህንን ድጋፍ ሁላችሁም ብታደርጉ ጥሪ አድርገዋል ፖስተር አድርገዋል እና ሙዚቃም ዲጄም ይኖራል እንዲሁም ኦክሽን ይኖራል ሳይለንት ኦክሽን ይኖራል እንዲሁ አንዳንድ ቀን በጣም ፈን ነው የምታረጉት በመግቢያ $40 ሲሆን ለአዶልት ለ18 ዓመት በታች ለሆነ ደግሞ $20 ነው እና ወደዛ እንድትሄዱ ነው ቀኑ እንደገና አስታውስላችኋለሁ ኦክቶበር 3 ነው የሚሆነው 2026 ከ4 ሰዓት ጀምሮ ይገራል ሎኬሽኑ ወይንም የምንሄድበት መንገድ ኮመርሻል ድራይቭ ነው 3250 ኮመርሻል ድራይቭ ቫንኩቨር ነው ይሄንን እንግዲህ ሁላችሁም እንትበሉ በጣም ኢንጆይ ነው የምታደርጉት ስለነሱ ታሪክ ወይ ስለጻኖቹ ታሪክ በጣም ደስ የሚል ነው እናው ከምግብ ጋር የትም ሄደን አውተን ምን ጋር በጣም በትንሹ ነው በተለይ በአሁኑ ሰዓት $40 በጣም ትንሽ ነውና ጊዜ ያላችሁ ሁሉ ነገር እንዲሁም ደግሞ ኦንላይን ገብታችሁ ዶኔት ማድረግ ትችላላችሁ ማትሄዱ ካላችሁ ማለት ነው ይቻላል ይሄንን ማስተዋቂያ አሰማችኋለሁ በሁለተኛ ደረጃ ደግሞ ማሰማችሁ በርግጥ ነው በእውነት በጣም ትልቅ ነገር ነው በዚህ በከተማችን በኒው ዌስት ሚኒስተር በረከትን መታቆደ በረከት ከበደ ለካውንስሊንግ ካውንስለር እንትኒ ይበዳደራል እኔ እንግዲህ ሁላችሁም ድጋፋችሁን እንዳትረሱ ከዚህ ፊት ከአንድ 3 ሳምንት ነው 4 ሳምንት በፊት ፈንድሬዚንግ ተደርጓል ነገር ግን በእውነት ስታይ እንዳይነት በሲቲ ውስጥ እንደዚህ ተወዳዳሪው ከበረከት ጋር የሚወዳደሩት ምንሃል ሌሎች ሰፖርት እንደሚያደርጓቸው ፋይናንሻሊ ከፋሚሊ ከጓደኛ እንደዚህ አንዳንድ ነገሮች ይደረጋል ምክንያቱም ብዙ ወጪ አለባቸው እና ይህን ነገር እንግዲህ በረከትን ከበደ በኦክቶበር 17 ነው እንግዲህ ያ ነገር እንዳያመልጣቸው ኦክቶበር 17 ኒው ዌስት የምትኖሩ አበሾች በሙሉ ተግላላል አፍሪካኖችም ሌሎችንም ደግሞ ነጮችን የምታውቁ በረከት ምንሃል ጥሩ ሰው እንደሆነ ነው ኮሚኒቲው በብዙ ነገሮች እንድጋፍ የሚያደርግ ማንም ሰው በተቸገረ ጊዜ ከጎን ቆሞ የሚረዳ ሰው ነው በግጥ በአደባባይ የወጣ አይደለም ስለማቅ ነው ይህን ደግሞ እንደዚሁ ስለማቅ ነው እና እሱን ደግሞ መደገፍ አለብን ብዬ በትክክል አምናለሁኝ ሁላችንም እንግዲህ የእሱን ድጋፍ መስጠት ያስፈልገናል ማለት ነው በተጨማሪ እንግዲህ እንደምታውቁት ዳመራ ነገ ነው ነገ እንግዲህ መስቀል በባንኮር አካባቢም ለምኖረው ሁሉ እንዲሁ ደመራ ነው በሴፕተምበር 27 በዚህ በቪክቶሪያ ላይ በሚገኘው 3300 ቪክቶሪያ ድራይቭ ቫንኩቨር ጊዜ የምናደርግበትን ትራስ ሌክ ፓርክ ነው እዛ እንድትገኙ ተጋብዛችኋል እና በየአመቱ የሚያዘጋጁት ህወት ሰማይ ቅድስ ድንግል ማርያም ቤተክርስቲያን ነው የሚያዘጋጀው በጥሩ ሁኔታ እንግዲህ ከዚህ ፊትም ሄዳችኋል እኛም ይሄድን ነው ነገ በዛ ሄዳችሁ ደመቅ አድርጉት ተባረኩ መስቀልን ትልቅ ነገር ነው
ታሪክ ይኖራል። ብዙ ብዙ መታቆት ነገር በቤተ ክርስቲያን ብዙ ትምርት አለ። 3 ሰዓት ለ3 ፒኤም ላይ 3300 ቪክቶሪያ ድራይቭ ቫንኩቨር ትሮት ሌክ ፓርክ ነው። ሁልጊዜም ደረበ 3 ሰዓት ላይ ተጋብዛችኋል። ሁላችሁም እንግዲህ በዛ እንዳትቀሩ ተጋብዛችኋል እላለሁ። ወርቋ ያለው ነኝ። ሌላው ሶስተኛው በተለይ ባለፈው እሁድ ሳምንት የጽድኒያ ድንግል ድንግስ ማርያም በኒው ዌስት ሚኒስተር ሙቭ ባረጉበት ቦታ ላይ ትልቅ ታቦት ወጥቶ ትልቅ ብዙ ከ150 እስከ 200 ሰው በላይ ተገኝቶ በታላቅ ተከብሯል። ሁላችንም እዛው ነበር። እንግዲህ በየቤተ ክርስቲያኑ ምን ከዚህም ቪክቶሪያ ይሄድን እናከብራለን እኛ እና በዛ ተገኝቼ ነበርና በጣም ጥሩ ነው። በእውነቱ ትልቅ ነገር ነው። ህዝቡ በአሁን ሰዓት ስናይ ወጣቶቹ፣ በተለይ ወጣቶቹ ዘማሪዎቹ እንዲሁም ቄስ የሆኑ ያየኋል እዚህ ተወልዶ ያድና በጣም ልብ የሚነካ ነው እና ጥሩ ነው። በየሁሉም ቤተ ክርስቲያን ውስጥም ይሄ ነገር አለ። እንግዲህ በዛ ለ ስላለው ነው እና እስቲ የዛን ለታውን ትንሿን መዝሙር ታቦቱ ሲወጣ የነበረው ሁኔታ እንዲሁ ላሰማችሁ እና በዚህ አጠቃልላለሁ። ወርቁ አያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም። ከዚህ ከመዝሙር በኋላ ወደ መዝናኛ ፕሮግራማችን እንሄዳለን።

አድማጮቻችን ቀደም ብዬ ያሰማችሁት በህወተ ሰማያት መድኃኔዓለም በኒው ዌስት ፔጅ ነው እና እንግዲህ በጣም ጥሩ ጊዜ ነበረ። በታቦት ሞቷል። ሌሎችም እንዲሁ አንዳንድ ነገሮች ካላችሁና ቤተክርስቲያንም ሆነ ልዩ ዝግጅት ካላችሁ ብትጋብዙኝ እመጣለሁኝ። በዛም ቦታ በሚዲያ ለማስተዋወቁ ይችላልው ደስ ይለናል። ሁላችንም እንግዲህ በዚህ መልኩ ነውና ነገ ደግሞ ያው ትሬት ሌክ ሄደን የእንትነን የገናን እንድናከብር የመስቀልን ደመራ እንድናከብር ሁላችንም እንግዲህ በጋራ ሆነን ሄድ ጥሩ ነው ላለሁኝ። ወርቋ ያለው ነኝ። የዛሬውን ዝግጅት በዚህ አጠናቀቀ። አሁን ቀጥታ ወደ መዝናናችን ፕሮግራም እንሄዳለን። ከዛ በፊት እንግዲህ እነሆ አንድ ሙዚቃ የመግቢያል ዘመናዊውን ሙዚቃን ጀባላሉ። የተለያዩ ሙዚቃዎች አሉኝ አሰማሉ በተለይ አድማጮቻችን ይላኩልን። እነሆ ሙዚቃ

ጃግ ጎሳዬ ቀዳማዊ ቴብሎ ተጫውቷል። አሁን የሚቀጥለው ደግሞ ሹክሪ ጀማል ይሆናል። እነሆ ሙዚቃ እስከ 9 ድረስ እንጆይ አርጉ።

0: አድማጮቻችን ወርቋ ያያለው ነኝ ከዚህ ከሲአይቲአር 11.9 FM ቫንኩቨር ቢሲ ካናዳ ዛሬ ከ7 PM ጀምሮ እስከ 9 PM ማለት 729 የምናደርገው ፕሮግራም ይልናጣቃለል አንድ 10 ደቂቃ ቀርቶናል። ነገር ግን በዚሁ ልሰናበታችሁ የሚቀጥሉ ሳምንት በተመሳሳይ ሰዓት ማታ ቅዳሜ Saturday 729 ስለምንጀምር ተከታተሉን ይያልኩ በዚህ ከዚህ ስቱዲዮ ሆኜ ማለት ማመሰግናችኋለሁ። አድማጮቼ ሐሳብ የሰጣችሁን ቴክስ አረጋችሁልኝ በሙሉ እና በሙዚቃዎችና በማስተዋቂያ ሰናበታችኋለሁ። እስከሚቀጥለው ድረስ ደህና ሁኑልኝ። መልካም ደመራ ይሁንላችሁ ይያልኩኝ ሰናበታችኋለሁ። ወርቁ አያሌው ከዚህ ከሲአይቲአር 11.9 FM ቫንኩቨር ቢሲ ካናዳ የሽክርታሪ ያሰጋች።
1: ሻሎም አለይኹም አለመን. Peace be upon you all. Released in commemoration of Nakba Day, I am humbled to share the debut album from Exiliahu, titled Why Have You Stolen the Blue and White Colors from Our Honest Sky. It is a compilation of songs, each written and recorded in one day, with lyrics drawn primarily from the Yiddish anti-Zionist and anti-imperialist poets of the late 19th century. All proceeds from the album will go directly to my friends from Gaza, fundraising to evacuate their families. To hear it, please visit exiliahu.bandcamp.com. That's exiliahu. Thank you for listening. Und befreit Palästina. Oy me.